ሰላም ለኪ ማርያም ድንግል ንጽሕት ሰላም ለኪ ማርያም ድንግል ንጽሕት ሰላም ለኪ ማርያም ድንግል ንጽሕት ያችን እርግብ ያችን ወላላ ፍጥረት በሰላምታ እስኪን ወዙዛት ጥቂት የአምላክ እናት የሰማይ የምድር ፈጣሪ የእርሷ አዝማሪ እዝራና ዳዊት በባህሪ ቃል ኪዳኗ የማይፈርስባት ነዋሪ እልፍ አላፍ መላእክት አሏት ነባሪ ያገልግሉሽ ብሎ የሰጣት ፈጣሪ እኛን ይዛ ጥረት ዓለሙን መካሪ ወላላዊት በዛይት ዓለም ብጽይት ከወተት ውዳሴ ስቶም በእውነት ከወለላ ታምሮሽ ጦም ሲበላ የብርሃን ዘውድ የብርሃን አክሊል ደፍተሽ ድረሽልን በሰረገላ ሆነሽ ይሸሻሉ አጋንንት አንቺን ሲያዩሽ ስታገለግል በቤተ መቅደስ ስትሰራ ነይ ጫሏት ሊቃውንት መክረው በሴራ ተመግኝተው ምናምን ኃጢአት ሳትሰራ እንደ ፀሐይ ገላዋ እንደ ሳት ሲያበራ ትሙት ብለው ማይ ዘለፋም ቢያጠጧት እንደገና ብርሃን መሆኑ ባሰባት ያንን ግሩም ያንን ደስ የሚል መዓዛ በንጽህና ያለ ሩካቤን አርግዛ ወለደችው በቤተልሔም ተጉዛ ምጥ የለባት በመላክ እጅ ተይዛ የታደለች የተባረከች ፍጥረት የበላውን ሰባ ስምንቱን ነፍሳት አገባችው በጥርኝ ውሃ ገነት ከአድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን የሶስት ወር ውሃ ክረምት በር ቢሆን የዚህ ዓለም ሁሉ ጽዋት ቢጻፍ አልቅም የታምርሽ ብዛት ንግባር ብሎ ገና ሲፈጥረን ከጥንት ፈጥሮ ሰጠን ድንግል ህሊና ትሁት በእርሷ ሰበብ እንገባለን ገነት ተመልከቱት የእግዚአብሔርን ምህረት ብንወርድበት መቼ ወዳል ከሳት እኛ ግና በኃጢአታችን ብዛት እንወድቃለን ከዚያ ጨለማ ክርፋት አደራሽን ብዛይት ዓለም ብጽይት በማልቀስሽ በመጨነቅሽ ብዛት ኑሮ ሲለን እንድታጭን ከሳት ቃል ኪዳንሽ እጅግ ታላቅ ነው ከጥንት አንቺን አምኖ እንዴት ይጎዳል ፍጥረት ማህደሩ አምላከ ሰማይ እናት ታይቶ አይጠገብ ሁልጊዜ ልጅሽ ምህረት እኛን በቀኝ እንድታቆም